0: ኣብ ትገብሮ ውግእ ዝያዳ ደገፍ ክገብሩ ተሰማሚዖም። ናይ ፈረንሳ ፕረዚደንት ኢማኑኤል ማክሮን ሩስያ ነቲ ግጭት ንምውጋድ ድልየት ከምዘይርኣየት ብምግላጽ ንዩክሬን ተርእዮ ዘላ ተጻዋርነት ንኢዱ
1: The balance of power has profoundly changed in recent months.
0: ኣብዚ ቀረባ ኣዋርሕ ሚዛን ሓይሊ ብብዙሕ ተቐይሩ እዩ። ዩክሬን እናተ መከተት ትግስግስ እያ ዘላ፣ ራሽያ ድማ ንድሕሪት ተንሳሕብ ኣላ። ስለዚ ከዓ ኢና ኩላትና ነቲ ናይ ኣየር ምክልኻል ዓቕሚ ተወሳኺ ስርዓትን ምትእታውን ከምኡን ናይ ነዊሕ ርሕቀት ዓቕምታት ከነዕቢ ተሰማሚዕና ዘለና። ፕረዚደንት ኣሜሪካ ዶናልድ ትራምፕ እቲ ምስ ኢራን ዝተገብረ ነጥብታት ስምምዕ እንተዘይተተግቢሩ ኣብ ልዕሊ ኢራን መጥቃዕቲ ክፍፅም ትእዛዝ ክህብ ምዃኑ ቃልኣት እዩ። እቲ ፕረዚደንት ነቲ መብፅዓ ኣብቲ ኣብ ኢቪያን ፈረንሳ ተገብረ ዋዕላ መራሕቲ G7 እዩ ገሊፅዎ። እዚ ነቲ ካልኦት ሃገራት ብዛዕባ ኒኩሌሳዊ ፕሮግራም ኢራን ዘለዎን ነቐፌታ ከምዘይሽፍን ዝገብር እዩ ኢሉ። እቲ ውዕል ኣብዚ ሰሙን እዚ ኣብ ስዊዘርላንድ እዩ ክኽተም። ዶናልድ ትራምፕ ሓደ ሰነድ ንኹሉ ነገር ክሽፍን ኣይክልእን እዩ ድሕሪ ምባል ኢራን ጠባይ እንተገይራ ጥራያ እቲ ኣብ እግድ ዝርከብ ብ10ታት ሚልዮን ዶላር ዝግመት ማለት 91 ሚልዮን ዶላር ጠጠው ዝብል ኢሉ።
2: If they don't honor the agreement or some things aren't even mentioned in the agreement it's a memorandum of understanding but we have a
0: ነቲ ስምምዕ እንተ ዘይኽቢሮሞ ገሊኡ ኣብቲ ስምምዕ ዘይተጻሓፈ ክኾን ኽእል እዩ ወይ ገለ ነገራት ኣብቲ ስምምዕ እንተ ዘይተጠቒሶም ናይ ምርድዳእ ስምምዕ ጸገም እዩ እንተኾይኑ ግን ብዛዕባ ገለ ነገራት ከይጸሓፍና ንርዶ ኢና ነዚ እንተ ዘይኽቢሮም ድማ ክሳብ ዘኽብርዎ ናብ ደብዳብ ክንምለስ ኢና ትፈልጡ ኢኹም ቦምባታት እንታይ ክገብር ከም ዝኽእል ቦምባታት ዘደንቕ ተግባር እዩ ዝገብር። ኣብ ስፖርት ኦስትሪያ ካብ 1990 ዓናት ሒዛ ናይ መጀመርታ ናይ ዋንጫ ዓለም ፀወታኣ ብዓወት ዛዚማቶ። ኦስትሪያን ዮርዳኖስ 3-1 ሽቶታት እያ ስዒራ። ጆርዳን ኣብ ናይ ዋንጫ ዓለም ፀወታኣ ንፈለማ ግዜ ዝተዓወተት ሃገር ክትከውን ዝፈተነ ዝገበረትሉ ምክንያት እዩ ነይሩ። ሴኔጋል ኣብ 2022 ኣንጻር ሻምፒዮን ፈረንሳ ኣብ ዘካየደቶ ግጥም እዩ ነይሩ። ጆርዳን ዝመጽእ ሶኒ ምስ ኣልጀርያ ኣብ እተካይዶ ካልኣይ ግጥም ናብ ሳንታ ክላራ ብምምላስ፣ ኦስትሪያ ድማ ኣንጻር ኣርጀንቲና ኣብ ዳላስ ክገጥማ እየን። ናይ ሎሚ ዜና ቅድሚ ዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም። ኣብ ፐርዝ ፀሓይ ክውዕል ዝለዕለ 17 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ ክዘንቢ ዝለዕለ 15፣ ኣብ መልበርን እውን ክዘንቢ ዝለዕለ 18 ዲግሪ ሴንቲግሬድ፣ ኣብ ሆባርት ክዘንቢ ዝለዕለ 16፣ ኣብ ካምቤራ ክዘንቢ ዝለዕለ 17 ዲግሪ ሴንቲግሬድ፣ ኣብ ሲድኒ ፀሓይ ክውዕል ዝለዕለ 23፣ ኣብ ብሪስበን ብከፊል ደበና ዝለዕለ 23፣ ኣብ ዳርዊን እውን ክዘንብ ተኽእለሎ ዝለዕለ 31 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 70 ሳንቲም ናይ ኣሜሪካ ዶላር፣ ከምኡውን ሓደ ናይ ኣውስትራልያ ዶላር 113 ቅርሽን 10 ሳንቲምን ናይ ኢትዮጵያ ብሪ ይሽረፍ ኣሎ። ባር ክቡራ ሰማዕትና ንሎም ዝተዳለው ዜና ተወዲእ ኣሎ። ናብቲ ካልእ ትሕዝቶታትና ክንሓልፍ ኢና።

ማዕቀብ ዲፕሎማሲያዊ ኣቐን ላዕሊ ኸይድ ከም ዘሎ ኣጠንቂቑ ኣብ ናይ ደቡብ ከባብታት ከበድቲ ወተሃደራዊ ምንቅስቓሳት ሰራዊትን ዕጥቅን ከም ዘሎ ብምሕባር እዚ ኩነታት ዜነቲ ብ222 ኣብ ፕሪቶርያ ዝተገብረ ናይ ተኽሲ ጠጠም ምባል ስምምዕ ኣብ ሰሜን ኢትዮጵያ ዝመፀ ተኣፋፍ ሰላም ዝሽርሽር ምዃኑ ኣጠንቂቑሎ ብተወሳኺ ፀብጻብ ከም ዝሓበሩ ናብ ቀይሕ ባሕሪ መእተው ንምርካብ ብዝብል ዝግበረ ዘሎ ምንቅስቓሳት ወጥሪ ዘሎ መግለፅታት ናብ ምቁፅፃሩ ዝፀግም ናይ ሃገራት ወተሃደራዊ ግጭት ከሰጋግር ከም ዝኽእል ኣመልኪትሎ እዚ ግጭት እዚ ኣብቲ ከባቢ ጥራሕቲ ሓፂሩ ዝተረፈ ከይኮነስ ናይ ሱዳን ተኣፋፍ ኩነታት ሓዊሱ ብዙሕ ግንባራት ዘለዎ ዞባዊ ምስሓብ ክፈጥር ከም ዝኽእል እውን እቲ መግለፂ ጠንቂቕሎ ኣብ ዱባ ዘሎ ሰብኣዊ ቅልውላዊ ዝምልከት እውን ዝጠቐሰት ናይ ሕቡራት ሃገራት መጠንቀቕታ ናይ ሕቡራት መንግስትታት ናይ ሰብኣዊ ሓገዝ መተሓባበሩ ቤት ፅሕፈት ኦቻ ከም ዝገለጾ ኣብ ደቡብ ዘለዎ ከባብታት ብሰንኪ ፀጥታ ከቢድ ስግኣት ከም ዘለዎም ኣህጉራውያን ትካላት ሓገዝ ንምርካብ ኣፀጋሚ ይኮኖም ከም ዘለዎ ሓቢሮም ኣለዉ ኣብ ዶባት ትግራይን ዓፋርን ዝርከቡ ህዝብታት ድሮ ብሰንኪ ብርቱዕ መምዝባልን ናይ ምግቢ ሕፅረትን ኣብ ትሕቲ ከቢድ ፀቕጢ ከም ዝርከቡ እውን እቲ መግለፂ ኣመልኪትሎ እቲ ቤት ፅሕፈት ኣብ መወዳእታ ከም ዝሓበሮ ኣብቲ ናይ ደቡብ መስመራት ዝኾነ ይኹን ወተሃደራዊ ምንቅስቓስ ወይ ምጥቃዕት እንተተፈጢሩ እዚ ዘሎ ተኣፋፍ ናይ ሓገዝ መስመር ብምሉእ ብምሉእ ክቋረፅ ምዃኑን እዚ ድማ ኣብቲ ከባቢ ሓደጋ ንዝርከቡ ኣሽሓት ሰላማውያን ሰባት ዘለዎም ናይ ፀጥታ ቅልውላዊ ዝኸፍአ ከም ዝገብሮን ኣጠንቂቑሎ ሕወሓት ፌደራላዊ መንግስቲ ኣብ ልዕሊ ትግራይ ሓዱሽ መጥቃዕቲ ንምኽፋት ተዳልየሎ ክብል ከሲሱ መንግስቲ ኢትዮጵያ ናይ ድሮን መጥቃዕትታት ብምፍፃም ሰራዊቱ ብምንቅስቓስ ኣብ ልዕሊ ትግራይ ክባብ ብምግባር ካልኣይ ዙር ውግእ ምክያድ ኣብ ምድላው ይርከብ ዝበለ ሕወሓት ሰበስልጣን ፌደራላዊ መንግስቲ ንሓይልታት ትግራይ ብውዲት ዝኸስዎም ዘለዉ ናይ ውግእ ምድላዋቶም ኣንፈት ምቕያር እዩ ብምባል ነቒፉኣሎ ብዛዕባ ኣብ ትግራይ ዘሎ ኩነታት ሰበስልጣን ፌደራላዊ መንግስቲ ንህዝቢ ኢትዮጵያን ንማሕበረሰብ ዓለምን የጋግየ ኣለዉ ብምባል እውን ሕወሓት ወቒሱ ሕወሓት ኣብ ዝሓለፉ ሰለስተ ኣዋርሕ ንተመዛበልቲ ይቐርብ ዝነበረ ሰብ ሓገዝ ምቁራፅ እውን ገሊጹ ኣሎ ብካልእ ወገን ተቃውሞ ውድብ ዓረና ትግራይ ኣብ ትግራይ ዝግበር ዘሎ ግድድ ወተሃደራዊ ምልመላእ ኮኒኑ እቲ ተቃውሞ ውድብ ሓይልታት ፀጥታን ተጋደልትን ትግራይን ረብሓ ህዝቢ ትግራይ ረብሓ ኣብ ዘይምፅእ ካልእ ዙር ኩናት ኣይንሳተፍን ብምባል ተቃውሞኦም ከስምዑ ኣብ ዘውፅኦ መግለፂ ፃውዒ ተቐሪቡ ኣሎ ቢሮ ሰላምን ፀጥታን ትግራይ መናእሰይን ወተሃደራዊ ኣገልግሎት የሰልጥን ምህላው ኣሚኑ ቢሮ ሰላምን ፀጥታን ትግራይ ናይ ትግራይ ምምሕዳር ንዝመልመለሉ መናእሰያት ንወተሃደራዊ ዕላማ የሰልጥኖም ከም ዘሎ ገሊፁ እቲ ቢሮ መንእሰያት ብምምንታይ ዓይነት ከይዲ ተመልሚሎም ናብ ስልጠና ከም ዝለኣኹ ዝውስኑ ናይ ክልል ሲቪል ሰበስልጣን ጥራሕ እዮም ከም ዝበለ እውን ቢቢሲ ፀብፂብሎ ኣብ ትግራይ መናእሰይ ብሓይሊ ግፈፈለዎ ዝብል ክስ ዝስማዕ ዘሎ ኮይኑ ቤት ፅሕፈት ሰላምን ፀጥታን ከተማ ዓድዋ ኣብታ ከተማ መናእሰያት ብግዴታ ይሕፈሰለዎ ዝበሃል ዘረባ ነፂጉ ንመንእሰያት ብምእማን ጥራሕ ናይ ምምልማል ስራሕ ይካየድ ከም ዘለውን ገሊጹ ኣሎ ኤርትራ ብሕቡራት ሃገራት ንቐረበላ ክሲ ግህሰት ሰብኣዊ መሰላት ምላሽ ይባ ኣብ ኤርትራ ናይ ሕቡራት ሃገራት ፍሉይ ራፖርተር ሰብኣዊ መሰላት መሓመድ ዓብደልሰላም ባባከር ኣብ ኤርትራ ንሓያለ ዓመታት ኣበይ ከም ዝኣተው ንምፍላጥ ዘፀገሙ ዝጠፍእ ሰባት ዝምልከት ምላሽ ከም ዝደሊ ናብ ቤት ምክሪ ሰብኣዊ መሰላት ሕቡራት ሃገራት ኣብ ዘቕረቦ ፀብጻብ ኣካቲትሎ ኣበይ ኣለዉ ክብል እውን ሓቲትሎ እቲ ፍሉይ ራፖርተር ኤርትራ ኣብ ግህሰት ሰብኣዊ መሰላት ምምሕያሽ ክተርኢ ከም ዘይከኣለት እውን ገሊጹ እዩ ብተወሳኺ እቲ ፍሉይ ራፖርተር ኤርትራ ምስ ኢትዮጵያ ናብ ዳግማይ ኩናት ንምእታው ኣፍሕፍሕ ከም እትርከብ እውን ኣብ ፀብጻበ ገሊጹ ኣሎ ኣብ መንጎ ክልተን ሃገራት ዝውላዕ ውግእ ኣብ ስዋን ንተወሳኺ ገበናት መጋህስቲ ሰብኣዊ መሰላት ማዕጾ ከም ዝኸፍት እቲ ፍሉይ ራፖርተር ኣጠንቂቑ ኤርትራ ነቲ ፍሉይ ራፖርተር ዘቕረቦ ፀብጻብ ውዱቕ ብምግባር ናይቲ ፍሉይ ራፖርተር ግዜ ስራሕ ከብቅዕ እቲ ቤት ምክሪ ድምፂ ክህብ ድማ ሓቲት ኣላ ብተመሳሳሊ ሓበሬታ ሕብረት ኣውሮፓ መንግስቲ ኤርትራ ምስቲ ናይ ውድብ ሕብራት ሃገራት ፍሉይ ራፖርተር ሰብኣዊ መሰላት ክተሓባብርን እቲ ፍሉይ ራፖርተር ናብቲ ሃገር ክኣቱ ክፈቐደሉን ሓቲት ኣሎ መንግስቲ ኤርትራ ብዝሓልፈ ኣዋርሒ ዝተወሰኑ እስራት ምፍትሕ ዝነኣደቲ ሕብረት ሕጂ እውን ዝተረፉ እስራት ምፍታሕ ክቕፅለሉ ፀውዒ ተቕሪቡ ኣብ ዝሓለፉ 10ታት ዓመታት ኣበይ ከም ዝበፅሑ ዘይተፈልጡ ኤርትራውያን ኣድራሽኦም ብወጊዒ ክገልጽ እቲ ሕብረት ዝሓተተ ክኸውን ከሎ ሕጂ እውን እቲ ሃገር ዘሎ ኩነታት ሰብኣዊ መሰላት ከም ዘሸቐሎ ገሊጹ እቲ ሕብረት ሰራዊት ኤርትራ ኣብ ኩናት ትግራይ ፈፂሞም ዝተባሃሉ መጋህስቲ ሰብኣዊ መሰላት መንግስቲ ኤርትራ እሙኑን ሻራዊ ዘይኮነን መርመራ ክገብር ሓቲት ኣሎ እቲ ሕብረት ናይቲ ፍሉይ ራፖርተር ዘበነ ስራሕ ክነዋሕ እውን ደገፍ ሂቡኣሎ ፕረዚደንት ዶናልድ ትራምፕ ናይ ኢትዮጵያ ግድብ ህዳሴ ኣብ ልዕሊ ግብፂ ዓብዪ ፀገም ከም ዝፈጠረ ተዛሪቡ ፕረዚደንት ዶናልድ ትራምፕ ዓብዪ ግድብ ህዳሴ ኢትዮጵያ ኣብ ልዕሊ ግብፂ ዓብዪ ፀገም ይፈጥረ ኣሎ ክብል ተዛሪቡ ኣሎ ትራምፕ ነዚ ዝተዛረበ ፈረንሳይ ክተነግዶ ካብ ፅንሐት ናይ ጉጅለ ሸውዓተ ዋዕላ መራሕቲ ጎና ጎኒ ምስ ፕረዚደንት ግብፂ ዓብዱልፋታሕ ኣልሲሲ ኣብ ዝተራኽብሉ እዋን እዩ ፕረዚደንት ትራምፕ
ኣብ ዙርያ

0: ሕወሓት ግድብ ኣብ ዝሃቦ ርእይቶ ግብፂ ብዘይፍትሓዊ መገዲ ተታሒዛላ ክብል ነቒፉሎ ምስ ፕረዚደንት ሲሲ ብዛዕባ እቲ ግድብ ክመያየጡ ከም ዝኾኑ ዝገለጸ ትራምፕ ኣብ መንጎ ግብፅን ኢትዮጵያን ዝተፈጥረ ምስሓብ ንምፍታሕ ዳግማይ ጻዕሪ ከም ዝገብር ኣመልኪቱ። ፕረዚደንት ትራምፕ ኣብ ቀዳማይ እዋን ስልጣኑ ነቲ ምስሓብ ንምፍታሕ ዘቕረቦ ረቂቕ ሰነድ ስምምዕ ግብፂ ክትቅበሎን ከላ ኢትዮጵያ ድማ ከም ዝነጸገቶ ዝዝከር እዩ።
1: ጸብጻብ ዋንጫ ዓለም ፊፋ 2026 ኣብ ሻርቻይ መዓልቲ ትማሊ ዋንጫ ዓለም ፊፋ ክብረ ወሰናት ተሰይሩ። ሊዮነል መሲ ኣብ 6 ዋንጫ ዓለም ፊፋ ዝተሳተፈ ናይ መጀመርያ ተጻዋታይ ክኸውን ከሎ 3 ጎላት ኣብ ሓደ ጸወታ ብምእታው ሃትሪክ ሰሪሑ። ኪልያን ምባምፔ ኤርሊ ሆላንድን ካ ክልቲኦም ዘደንቕ ድርብ ጎላት ኣመዝጊቦም። ውፅኢት ናይቲ ትማሊ ጸወታታት ኣብዚ ቀሪቡሎ። ፈረንሳ ጉጅላኣ ጉጅለ ኣይ ምስ ሴኔጋል ገጢማ እያ ውድድራ ፈሊማቶ። እቲ ኣብ ኒውዮርክ ዝተገብረ ፈረንሳ ንሴኔጋል 3-1 ስዒራታ ሓደ ነጥቢ ዘይተመዝገበሉ ቀዳማይ ፍርቂ ግጥም ኪልያን መምባፐ ኣብ መበል 66 ደቂቕ ድሕሪ ጎል ምእታዉ ብራድሊ ባርኮላ ብዝደገማ ሸቶ ንመሪሕነት ፈረንሳ ብድርብ ሽቶታት ኣጽንዕዎ። ሴኔጋል ኣብ ኣጋ መወዳእታ ጸወታ ሓንቲ ጎል እኳ እንተረኸበት ምንባፐ ግና ነዊሕ ከይጸንሐ ዘእተዋ ሽቶ ብመሪሕነት ፈረንሳ ጸወታ ተዛዚሙ። እዚ ከምዚ ኢሉ እንከሎ ኣብ ማሳቹስተስ ናይ ኣውስትራልያ ኣሰልጣኒ ግራሃም ኣርኖልድ ዝመርሓ ጋንታ ኢራቅ ኣንጻር ኖርዌይ ገጢማ ኤርሊንግ ሃላንደስ ብዘእተወን 2 ሽቶታት ብመሪሕነት ኖርዌይ ንዕረፍቲ ድሕሪ ምውፃእ ኖርዌይ ብዘእምን መገዲ ብ4-1 ጸወታ ተዓዊታ ተዛዚሙ። እቲ ውፅኢት ብዘየገድስ ኣርኖልድ ብዛዕባ እቲ ናይ ኢራቅ ዕድል ካብቲ ጉጅለም ከም ትቕፅል ምዃና ብኣወንታ ኣረኣዩ ገሊጹ።
2: What we're going to focus on, obviously, I think 3 points will get you through to the next phase. We've got 2 more games to go. You know, I thought the boys did exceptionally well first half.
1: ኣብ ካንሳስ ሲቲ ኣብ ዝተገብረ ጸወታ ድማ ሊዮነል መሲ 3 ሽቶታት ኣመዝጊቡ። በዚ ድማ ኣርጀንቲና ንኣልጀርያ 3-2 ስዒራ ጸወታ ተዛዚሙ። እቲ ወዲ 39 ዓመት ሊዮነል መሲ ሕጂ ምስ ሚሮስላቭ ክሎዝ ኣብ ዋንጫ ዓለም ፊፋ 16 ሽቶታት ብምዝጋብ ተማዕራሪዎ ኣሎ። እዚ ከምዚ ኢሉ እንከሎ ኣብ ካሊፎርኒያ ኦስትሪያ ንመጀመርያ ግዜ ኣንጻር ጆርዳን ገጢማ ተዓዊታ። ሎሚ ንግሆ ኣብ ዝተገብረ ግጥማት ድማ እንግሊዝ ኣብ ኣርሊንግተን ቴክሳስ ንክሮኤሽያ 4-2 ረቲዓታ። ጋና ኣንጻር ፓናማ ትጻወት ዘላ ኮይና ኡዝበኪስታን ድማ ኣንጻር ኮሎምብያ ኣብ ናይ ጉጅለ ጸወታ ድሒራ ክትገጥም እያ። ናይ ጋናን ናይ ፓናማን ጸወታ ክሳብ ፍርቂ ፍጻሜ ጎል ኣይተመዝገበን ዘሎ። ባርስማዕትና እዚ ክሰምዖ ጽናሕኩም። ናይ ትማልን ናይ ሎሚ ንግሆን ዝነበረ ጸወታታት ዘንጸባርቕ እዩ። ኣብ ዝመጽእ ጸብጸባትና ድማ ነቲ ካልእ ክንሽፍኖ ኢና።

ኣብ ህንዲ ትርከብ ባቲንዳ ካብ ዝመፀሉ እዋናት ሒዙ ብናይ ኤሌክትሪክ ሞያ ክእለት ዘለዎ ኮይኑ ምስ ተመክርኡ ድልዱል ስራሕ ምስ ልዑል ኣታዊ ከም ዝረክብ ብኣግኡ ነፂሩሉ ድሕሪ 10 ዓመት ድማ ወናኒ ናይ ኤሌክትሪክን ሶላርን ንግዲ ኮይኑ ብኣረኣዩኡ በቲ ኣብ መንጎ ዓመታት ዝሕልፎ ተመክሮ ከም እተደላደለ እዩ ዝገልጽ። እቲ ወዲ 45 ዓመት ከም ዝሕብሮ እቶም ዝለዓለ ኣታዊ ዘለዎም ኣብ ሞያ ኤሌክትሪክ ዝዓዩ ምኩራት ሰባት እዮም። ኣብ ዓመት ክሳዕ 200,000 ዶላር ኣታዊ ክረኽቡ ይኽእሉ እዮም ይብል። እዚ ብፍላይ ኣብ ንግዳዊ ኮነ ኣብ ፍሉይ ኮንትራክት ምዝኸውን ድማ ዝለዓለ ኣታዊ ዝርከቦ እዩ። ናይ ገዛ ርእሱ ንግዲ ኣብ ምትካል ስርዓት ፀሓይ ውፅዓት ኣብ መላእ ሳውዝ ኣውስትራልያ ኮይኑ ንንዋት፣ ንሰራሕተኛታት፣ ንኻልእ ናይ ኣገልግሎታት ወፃኢታትን ግብርን ቅድሚ ምጉዳሉ ወርሓዊ ካብ 40,000 ክሳብ 50,000 ዶላር ኣቢሉ ዝኸውን ገንዘብ ከም ዝረክብ ድማ ይገልጽ። ይኹን እምበር እቲ ክንከራኸሮ ዘይንኽእል ነገር ጠለብ ናይዞም ዓይነት ስራሕ እዩ። ቡላር እቲ ስራሕ ኣሎ ክብል ንኤስቢኤስ ኒውስ ገሊጹ ኣሎ። እቲ ገንዘብ ካብ ግዜ ናብ ግዜ እናወስኸ ይኸይድ እዩ ዘሎ። ታሪክ ቡላር ኣብ ቁጠባ ኣውስትራልያ ዓብዪ ምልውዋጥ ከም ዘሎ ዘንጸባርቕ ኮይኑ ጠለብ ናይ ክኢላታት ሰራሕተኛታት ኣብ እዋን ዕድና ዝበረኸ ኣብ መንበር ኣባይቲ ኣብ ትሕቲ ቅርፂ ከምኡውን ናይ ፀዓት ምስግጋር ፕሮጀክትታት ዝያዳ ክብ ኢሉ ይርከብ። ኣብ ዕዳጋ ስራሕ ዋና ናይ ግብራዊ ክኢላ ወይ በዓል ሞያ እናወስኺ ይኸይድ ከም ዘሎ ንፅር እዩ። እዚ ከምዚ ኢሉ እንከሎ ገለ ክፋል ፃዕዳ ኳሌታ ዘልብሱ ኢንዳስትሪታት ዕዳጋ ሽቕለት ናይ ምዝሓል ምልክታት ኣርእዮም እዮም። እዚ ኣብ ገሊኡ ናይ ኣገልግሎታት ሞያታት ንናይ ድሕረ ምረቓ ደረጃ ስራሕ ንምርካብ ዝያዳ ውድድር ከም ዘሎን ፀብጻባት ይሕብሩ። ኣብ ከም ሕክምና፣ ሕግን ፍሉይ ቴክኒካዊ ስራሓትን ዝኣመሰሉ ዓውድታት ዝነጥፉ ላዕለዎት ሰብ ሞያ ኣብ ዝለዓለ ደረጃ ኣታዊ ከም ዘለዉ ካብ ቤት ፅሕፈት ስታትስቲክስ ኣውስትራልያ ኤቢሲ ዝወፀ እዋናዊ ሓበሬታ የመልክት። ይኹን እምበር ኣብ መንጎ ሞያውያንን ምስ ዩኒቨርሲቲ ዝተኣሳሰሩ ስራሓትን ዘሎጋግ ኣብ ገሊኡ ከባቢታት እናፀበበ ይኸይድ ኣሎ። እዚ ኣብ ዕዳጋ ሽቕለት ብኸመይ ዝተፈላለዩ ዓይነት ሞያታት ከም ዝኽበር ሓድሽ ቆላሕታ ዝግበረሉ እዩ። እዚ ፅልዋ እዚ ካብ ናይ ውልቀ ሰባት ክፍሊት ዝሓልፍ እዩ። ኣውስትራልያ ተወሳኺ መንበር ገዛ ክትሃንፅ ናይ ተሓዳሲ ፀዓት ሓይሊ ትሕተ ቅርፂ ከተስፍሕን ቀጻል ዝኾነ ናይ ሞያ ሕፅረት ክትፈትሕን ኣብ ትደልየሉ ዘላ እዋን እቲ ናይዚ ሃገር ኣብ ትምህርትን እቶትን ናይ ምምዕርራያት ለውጢ ኣሎ እሞ ኣብ ትወስቶ ትምህርቲ ወይ ስልጠና ዘሎ ለውጢ እንታይ እዩ? ምስ ለውጢ ኣብ ናይ ጠለብ ሽቕለት ኣብ ኣውስትራልያ ናይ ምስልጣን መስርሕ ምቅያራት ክጅምር እዩ። መንግስቲ ነቲ ናይ መንበርን ትሕተ ቅርፅን ዒላማታት ንምምላእ ዘድልዩ ናይ ክኢላታት ሰራሕተኛታት መስመር ዳግማይ ንምትዕራይ ይፅዕር ኣሎ። ብመሰረት ሓደስቲ ኣሃዛት መንግስቲ ኣብ ዝሓለፉ 10 ኣዋርሕ ኣብ ህንፃን ምስ ንግዲ ዝተዛመዱ ስራሓትን ምስ ሞያን ዝዛመዱ ስራሓትን ንዝዋፈሩ ልዕሊ 25,000 ኣውስትራልያውያን ናይ ኣፕረንቲሺፕ ወይ ናይ ግብራዊ ትምህርቲ ፕሮግራም ኣጀሚሩ ኣሎ። ካብ 20 ሓምሌ ክሳብ 20 መያዝያ 2026 ኣብ ዕዮ ፅርበት ብጠቕላላ 9384 ልምዲ ወሲዶም። ካልእ ዕዮታት ድማ ኣብ ናይ ቡምባ ስራሓት ማለት ኣብ ፕላምቢንግ 5330 ኣብ ኤሌክትሪካዊ ስራሓት ድማ 4832 የጠቓልል። ንምንታይ ናይ ደሞዝ ጋግ እናፀበበ ይኸይድ ኣሎ? ናይ ዩኒቨርስቲ ዲግሪ ናብ ዝለዓለ ኣታዊታት ከም ዘምርሕ ዝገልጽ ሓሳብ ንኽቕፅል ኣፀጋሚ እናኾነ ይኸይድ ኣሎ። ብዙሓት ኣውስትራልያውያን ንነዊሕ ግዜ ነቲ ናይ ሞያ ስራሕ ከም ውጥን ቢ ወይ ፕላን ቢ ይርእይዎ ነይሮም ይብል ጊለስ። ንሱ ኣጠማምታ ምስ ክውንነት ናይ ኣውስትራልያ ዕዳጋ ስራሕ ዝሰርሕ ኣይኮነን። ብሓቂ ክብሎ ዝደሊ ኣብ መንጎ ዘን ክልተ መገድታት ዩኒቨርሲቲ ወይ ሞያዊ ስልጠና ዘሎ ፍልሊ ደጊም ኣይክረኣይን እዩ ኢሉ። ክልቲኦም ብማዕረ መገዲ ናብ ስራሕ እዮም ዝወስዱ። ንክልቲኦም ከም ማዕረ መገዲ ናብ ስራሕ ክንሪኦም ድማ ይግባአና። ኣብዚ ቀረባ እዋን ብቢሮ ስታትስቲክስ ኣውስትራልያ ዝወፀ እዋናዊ ሓበሬታ ከም ዝሕብሮ ፃዕዳ ኸሚቻ ዝለብሱ ወይ ናይ ኦፊስ ሰራሕተኛታት ሓያሉ ኢንዳስትሪታት ልዑል ደሞዝ
ዝኽፈሉ ኣለዉ። ኣብ ሞያዊ ስነ ፍልጠታውን ቴክኒካውን ኣገልግሎታት ዝሰርሑ ሰራሕተኛታት ብገምጋም ኣብ ሰሙን ኣስታት 2376 ዶላር ኣታዊ ዝረኽቡ ክኾኑ ከለዉ እቶም ኣብ ፋይናንስያውን ኢንሹራንስን ኣገልግሎታት ዝዋፈሩ ድማ ብገምጋም ኣስታት 2339 ዶላር ኣብ ሰሙን ይረኽቡ። ሰራሕተኛታት ህንፃ ብገምጋም 1958 ዶላር ንሰሙን ይረኽቡ። ኣብ ወረቃቅት እቲ ከም ዝረአ ብዙሕ ናይ ጻዕዳ ካሚቻ ለበስ ስራሓት እቲ ገምጋም ነቲ ኣብ ውሽጢ ኢንዳስትሪታት ዘሎ ጋጋት ግና ከደናግር ይኽእል እዩ። ሞያዊ ኣገልግሎታት ማለት ላዕለዎት ጠበቃታት ኣማኸርትን ኣካየድቲ ስራሕን ክሳብ ሓደሽቲ ተመረቕቲ ኣብ መጀመርታ ዝቁፀሩ የካትት። ኣብ ህንፃ፣ ኣብ ኣፕረንቲስ፣ ኣብ መእተዊ ደረጃ ዘለዉ ኮንትራክተራትን ወነንቲ ቢዝነስን ልዑል ኣታዊ ዘለዎም እዩ። እቲ ዝያደ ኣገዳሲ ለውጢ ኣብ መንጎ ኢንዳስትሪታት ዘይኮነስ ኣብ መንጎ ክእለታት እዩ። ኣብ ሓደ ዓይነት ክእለት ሕፅረት እንተሎ እቲ ስራሕ ናይ ዩኒቨርሲቲ ዲግሪ ወይ ናይ ቴፍ ትምህርቲ ዝጠልብ እንተኮይኑ ብዘየገድስ ደሞዝ እቶም ከምዚ ዓይነት ክእለት ዘለዎም ሰባት እናወስኸ እዩ ዝኸይድ። ብደረጃ ሃገር እው እንተኾነ ኣብ ቁጠባና ዘሎ ዕብት ብተዘማዲ ሓላፍ ዘላፍ ከም ዘለዎ ዘርኢ እዩ። ኣብ ማስተር ሃነፅቲ ኣውስትራልያ ዋና ናይ ቁጠባ ክኢላ ዝኾነ ሻን ጋረት እቲ ዝለዓለ ኣካል ናይ ህንፃን ኢንዳስትሪ ህንፃን ኣብ ኢንዳስትሪታት ናይ ደሞዝ ዕብት ከምፅእ ከም ዝኽእል ብዙሕ መርትዖ የለን። ንሱ ንኤስቢኤስ ኒውስ ኣብ መላእ እቲ ቁጠባ ካብ ዓመት ናብ ዓመት ኣብ ሰዓት ዝኽፈል ደሞዝ ብ3.3 ሚታዊ ክብ ኢሉ እዩ ኢሉ ጋረት ከም ዝብሎ እዚ ኩነታት ኣብ ኩሉ ፅላታት እዩ ዘሎ። ማለት ኣብ 18 ጉጅለታት ኢንዳስትሪ ካብ 2.8 ሚታዊ ክሳብ 4.3 ሚታዊ ዕብት ተመዝጊቡ እዩ። ነዊሕ እዋን እናሓለፈ ብዝኸደ መጠን እቲ ስእሊ እውን ብከምኡ ዝቕፅል ምዃኑ ይገልጽ። እዚ ማለት ግን ዋና ናይ ዩኒቨርሲቲ ትምህርቲ ጠፊኡ ማለት ኣይኮነን። ኣብ ዩኒቨርሲቲ ዝውሃብ ሞያታት ብፍላይ ኣብ ሕክምና፣ ኣብ ሕግን ኣብ ላዕለዋይ ትካላዊ ሓላፍነታትን ብዙሕ ደሞዝ ዝኽፈሎ ሞያታት ዘቁፅር እዩ። እቲ ቢጂኤስኤ ዝቀረበ ናይ 2025 ፀብጻብ ከም ዝሕብሮ ኣብ ዝቕፅል 10 ዓመታት ልዕሊ 90 ሚታዊ ዕብት ስራሕ ድሕሪ ካልኣይ ደረጃ ትምህርቲ ዝጥረ ክእለታት ኣብ ሞያታት እዩ። ካብዚ ትንቢታት መሰረት ዕብት እቲ 54.3 ሚታዊ ዲግሪ ወይ ካብኡ ንላዕሊ ዝሓዙ ኣብ ዝሓትት ሞያ ይኸውን። 4.1 ሚታዊ ድማ ናይ ሞያ ትምህርትን ስልጠናን ቀንዲ መገድታት ናብ ዝለዓለ ኣታዊ እዮም ክኾኑ። ንምንታይ እዩ ኣርቲፊሻላዊ ብልሒ ወይ ኤኣይ ንቐመር ክእለትን ሞያን ዝቕይሮ ዘሎ? ካልእ ነቲ ናይ ሽቕለት ዕዳጋ ዝቕይር ሓይሊ ኣርቲፊሻላዊ ብልሒ ወይ ኤኣይ እዩ። ትካል ቁጠባዊ ምትሕባርን ምዕባልን ኣብ ኤኣይን ንሽቕለትን ከም ዘመልክቶ እቲ ፅልዋ ናይ ኣርቲፊሻላዊ ብልሒ ኣብ ኩሉ ስራሕ ዘይኮነስ ኣብ ፍሉይ ስራሕ ኣብ ውሽጢ ስራሓት እዩ። እዚ ማለት እቲ ፅልዋ ኣብ ልሙድ ምምሕዳራዊ ትንታነ ወይ ኣብ ፍርያት ትሕዝቶ ዘለዎም ስራሓት እዩ። እቲ መርትዖታት ከም ዝሕብሮ ኤኣይ ካብቲ ዝትክኦ ንላዕሊ ናይ ዳግመ ስርዕ ስራሕ እዩ ዝስራሕ ዘሎ። እቲ ፅልዋ ግን ገና ብማዕረ ኣይተዘርግሐን ዘሎ። ሓያለ ሞያዊ ዕማማት ኣብ ዝደጋገም ንቕሓት ዘተኮሩ ውዕዮታት እዩ ዝምርኮስ። እዚ ዕዮ እዚ ገለ ካብቲ ብኣርቲፊሻላዊ ብልሒ ዝትካ እዩ። ብኣንጻሩ ግን ሞያዊ ክእለት ብፍላይ ድማ ኣብ ኣካላዊ ዕዮን ኣብ ናይ ቦታ ጸገም ኣብ ምፍታሕን ምስ ትፅቢት ዘይግበሩ ኣከባቢ ኣብ ምልምማድን ዝምርኮስ እዩ። እዚ ብዲጂታላዊ መገዲ ንምቕያሩ ዝያዳ ኣጸጋሚ ዝኾነ ኩነታት እዩ። ኣብ ሞያ ኤሌክትሪክ ዝዓዩ ሰባት ኣብ ዓበይቲ ህንፃታት ዝተባላሸው ቡምባታት ዘዕርዩ ከምኡን ኣብቲ ቦታታት ከይዶም ዘዋህዱ ኣካየድቲ ስራሕ ህንፃ ናውቲ ክቕየርን ክዓብን ኣብ ዝኽእል ከባቢኦም ዝዓዩ ኮይኑ ግና እቲ ቐንዲ ዕዮ ብኣካላዊ ኣብቲ ቦታ ኮንካ ዝዕየ ስራሕ እዩ። ቡላር ከምዚ ብምባል ብሓፂር ይገልጽ፣ ኤኣይ ኣብ ሞያና ሓድሽ ቴክኖሎጂ ኣምፂ እዩ፣ ክትከኣልና ግን ኣይክእልን እዩ። ሰብ ዝተክል ዘዕርን ዝቕይርን ኢሉ። ስደትን ሕፅረት ቁጠባን፣ እቲ ምስ ኤኣይን እቲ ዝፀንሐ ናይ ውሽጢ ሃገር ሓይሊ ስቕለትን ኣብዚ እዋን እዚ ንዘሎ ሕፅረት ንምፍታሕ ዘይመስል እዩ። ክኢላታት ስነቁጠባ ከም ዝብሎ ፍልሰተኛታት ወይ ስደተኛታት ኣብ ህንፀትን ሞያን ብፍላይ ድማ ኣብ ናይ ስልጠና መስመራት ጥራይ ቅልጡፍ ጠለብ ኣብ ምምላእ ልዑል ተራእዮም ዝፃወቱ። ጋረት እዚ ሕጂ ዘሎ ኣገባብ ምስ ናይ ህንፃ ፅላት ሙሉእ ብምሉእ ከም ዘይተቃደወ እዩ ዝገልጽ። እዚ ዝተባታተኸ ከቢድ ወፃኢ ዝሓትትን
ካብቲ ዘሎ ንናይ ወፃኢ ክእለት ኣፍልጦ ዘይምሃብ ዝተሃሰየ እዩ። ንሱ ከም ዝብሎ ሞያዊ ክእለት ኣብቲ ምእታው ናይ ፍልሰት ወይ ስደተኛታት ብዙሕ ዝምርኮስ ኣይኮነን። ኣውስትራልያ ነቶም ኣብዚ ሃገር ዝነብሩ ስክኢላታት ስደተኛታት ትጥቀመሎም ኣይከኣለትን ዘላ። እቲ ብድሆ ሰንሰለታዊ ዘይኮነስ ቅርፃዊ እዩ። ዘቤታዊ ምዕባይ ኣድላይ እኳ እንተኾነ ነቲ ዘሎ ብርቱዕን ህፅረት ሰራሕተኛታትን ግን በይኑ ክምልኦ ኣይክእልን እዩ። ክኢላዊ ስደት ንዝኾነ ይኹን ፖሊስ ኢሚግሬሽን ኣገዳሲ ይብል ጊለስ። መንግስቲ በቲ ኣንፈት

ቲ ይንቀሳቀስ ከም ዘሎ እዚ ድማ ኣብቲ ምስ ህንፃ ተተሓዘ ምእታው ስደተኛታት ዝያራ ኣተኩሮ ከም ዝገብርን ይገልፅ ምስ ህንፃ ዝተሓዝ ክእለት ንዘለዎም ሰባት እተዋሃበ ቪዛታት ኣብ መዝገብ ክብረ ወሰን ሒዙ ንሪኢ ኣለና ኢሉ ይኹን እምበር መንበር ኣባይቲ ትሕተ ቅርፅን ናይ ፀዓት ፕሮጀክትታትን ነቲ ዘሎ ዋሕዲ ሰራሕተኛታት ዝመናጠልሉ እዮም ከም ብህላር ዝኣመሰሉ ነቲ ጠለብ ከማልኡ መብፃዕኣትዮም ናብ ኣውስትራልያ ዝመፁ ሰራሕተኛታት ቀጻሊ ሕፅረት መገዲ ናብ ዝለዓለ ደሞዝ ተተርጉምሎም ኣሎ እንተኾነ ግን ኣብ መንጎቲ ናይ ቁጠባ ድሌትን ሰራሕተኛታት ከፍርይዎ ዝኽእሉ ክእለትን ዘሎ ጋግ ንኽብሪ መነባብሮ ክዕብዮ ክኢሉ ኣሎ ኣውስትራልያ ነቲ ሞያታት ንምርካብ ብዙሕ እዩ ዝተርፋ ዘሎ እዚ ኤስቢኤስ ትግርኛ እዩ

ዩ ብዛዕባ ሓደ ንፅል ተፃዋታይ ክንዘራረብ ንኽእል ኢና። ንኣብነት ሓደ ተፃዋታይ ብቕልጣፊኡ ወይ ብድልዳሊኡ ዝበለፀ ንኻልእ ተፃዋታይ ኣብ

ክቡር ሰማዕትና ናይ ሎሚ መደብና ጥምዛሞ ኣርእስታት ዜና ናይ ዝመዓልቲ ክደግመልኩም ሬታ ኣብ ኣውስትራልያ ልዕሊ ዓቐን ብዝውሰድ ናይ ሓሽሽ መድሃኒት ሞት ብምብዝሑ እቲ ካብ ግዜ ናብ ግዜ እናወሰኺ ዝኸይድ ዘሎ ዘይነፀረ ቀረብ መድሃኒት ከም ዘጋደዶ ሰራሕተኛታት ጥዕና ገሊፆም ፕረዚደንት ኣሜሪካ ዶናልድ ትራምፕ እቲ ምስ ኢራን ዝተገብረ ነጥብታት ስምምዕ እንተዘይተገቢሩ ኣብ ልዕሊ ኢራን መጥቃዕቲ ክፍፀም ትእዛዝ ክብ ምዃኑ ቃልኣት እዩ ኣውስትራያ ካብ 1990ናት ሒዛ ብናይ መጀመርታ ናይ ዋንጫ ዓለም ተሳትፎኣ ብዓወት ናይ መጀመርያ ፀወታ ኣዛዚማቶ ባርሰማዕትና ናይ ሎም መደብና ኣዛዚምና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ትሕቶታት ሒዝና ክንምለስ ኢና ክሳብ ሽዑ ሰላም ቅነ ዝምንኤልኩም ንሳኹም ፅናሕኩ ኣብዳለውን ኣቕራብን ዝመደብ ቤየነሰመረ ብሩክ መዓልቲ